ትወጂኝ እንደው አሁን ንገሪ በጥርስ የሳት አታመላልሽኝ ትዝታ ስክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጂኝ እንደው አሁን ንገሪ በጥርስ የሳቅሽ